አቅደን አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ እኔ መዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ከአንቺ ጋር እኔ መዩ ቱርክ ባይ የምሸሽ አያችሁት ብያ የአንበሳውን ሞት

አውሮፓም ያውቀዋል አፍሪካም ያውቀዋል እስያም ያውቀዋል እንኳን የሰው ንጉስ ውሃ እንኳን ፈርዶሃል እኔ መዩ ቱርክ ባይ የምሸሽ ነኝ ወይ

መቼም ሎሬ አይመቹም ተንኮለኞች ናቸው እኔ መዩ ቱርክ ባይ የምሸሽ ነኝ እንዳጼ ቴዎድሮስ አላየሁም ኩሩ ቢመጡ እንግሊዞች ምክር ሊማከሩ ባርም ሞሸኝ